አማኝ ከለለበት ጭር ካለው ሰፈር ልቤ ኮበለለ ካንተ ጋር ለማደር አስታራቂን እንጂ መቻልኩ ይጽፍራውን ልቤን የሚመልስ ወይ የሚያስማማው አልከሰው በዳኛ ጠበቃ የለኝ ከፍቅራችን በቀር የለኝ የሚዳኝ ማኝ ከረለበት ጭር ካለው ሰፈር ልቤ ኮበለለ ካንተ ጋር ለማደር ልቤ ኮበለለ ካንተ ጋር ለማደር

የዛ ልጅ አገር የኔ ዓለም እቴ አብረን አብረን ሆነ ከነ እስከ አዲስ ዘመን አየ መልሄ መልሄ አየ መልሄ መልሄ እየ መልሄ መልሄ እየ መልሄ መልሄ